ዝኸበርኩም ሰማዕትና ብጎይታና መድሓና የሱስ ክርስቶስ ሰላም ምንዓኹም ይኹን። ካብ ዝቐፂልና ድማ ቃል ኣምላኽ ከነንብብ ኢና። ቃል ኣምላኽ ወይ ካ ስብከት ከምፅኢና። እግዚኣብሄር ይመስገን።

እሞ እዚ ኩሉ ንገልፆ ፀኒሕና ኣብዛ ተስፋ ዘይብሉ ዓለም ከብ ተፈጥረ ሓደ ሓደ ስለምንታይ ኣምላኽ ፈጢርኒ ኢሉ ሰብ እውን ዛረባ ኣሎ ኣምላኽ ትማጎንተ ይትክእልኒ ኢኻ ንሕና ግና ተፈጢርና ኣለና ኣብዛ ሽግር መከራን ጭንቅጠሉ ዓለም ከዓ ንነበር ኣለና ካበርና ካበ ነበርና ከዓ ሰላም ከዓ ክመፅእ ይኽእል እዩ ኢልና ክነንብብ ፀኒሕና ከመይ ገይሩ ሰላም ክመፅእ እግዚኣብሄር ከ እንታይ ክንገብር ከም ዝግበኣና በዕሉ ቃል ኣምላኽ ይነግረና ምክንያቱ ኣዳምን ሂቦም ልክዕ ምስ ሓጡ እኮ እግዚኣብሄር ኣምላኽ ኣይ ሽዑን ሽዑ ኣየጥፍኦምን ኣይቀተሎምን እኳ ደኣ ጥርሖም ስለ ዝነበሩ ክዳን በዓላትን ቆፅሊ ኣላጊቦም ሓጢኣቶም ክሽፍንዋ ተሓስቡ በዕሉ ግና ልክዕ ብደበሎ ማለት ብቁርበት ተሰርሐ ክዳውን ከዓ ሂብዎ ማለት እዩ ኣይሓደጎምን በርሽዑ እውን ኣይጥፍኦምን ቆፅሪሽ ግና ካብ ገነት ይውፅዎም ስለዚ ንሕና ኸ እንታይ ተስፋ ኣለና ኣብዚ ዓለም እዚ ተስፋ ደብና ልክዕ ክትሪኦ ከለካ ዓለና ኣብዚ እዋን እዚ ተስፋ ደቑርፅ እዩ ግና ኣብ ሮሜ 8 ካብ 8 ሮሜ 8 ካብ 12 ስ 17 ከምዚ ይብል እምበዓርሲ ኣሕዋተየ ይብሎም ጳውሎስ ከም ስጋ እንተነበርኩም ክትሞቱ ኢኹም ግብሪ ስጋ ብመንፈስ እንተቐተልኩምዎ ግና ብሂወት ክትነብሩ ኢኹም እሞ ከም ስጋ ክንነብር ነተ ስጋስ ሰብ ዕድኡ ኣይኮናን እስከ እንደገና ነዝተፈለሉ እምበዓር ከሳ ሕወታየ ከም ስጋ እንተነበርኩም ካብ ትእዛዝ ኣምላኽ ወፃኢ እንተነበርኩም ማለት እዩ ክትሞቱ ኢኹም ነቲ ግብሪ ስጋ ብመንፈስ እንተቐተልኩምዎ ግና ብሂወት ክትነብሩ ኢኹም እሞ ከም ስጋ ክትነብሩ ነቲ ስጋስ ሰብ ዕድኡ ኣይኮናን ንስኻትኩም ሲ ነቲ ብኡ ጌርና ኣባ ኣቦ ኢልና እንፅውዓሉ መንፈስ ውልድነት ኢኹም ትቐበልኩም እምበር መንፈስ ባርነት ከም ብሓድሽ ንፍርሓት ኣይትቐበልኩምን ስለዚ እቶም መንፈስ ኣምላኽ ዝምርሑ ዘበሉ ንሳቶም ውሉድ ኣምላኽ እዩ ውሉድ ኣምላኽ ምዃንና ኸዓ እቲ መንፈስ ባዕሊ እዩ ምስ መንፈስና ኮይኑ ዝምስክር ውሉድ ካብ ኮና ኸዓ ወረስቱ ድማ ኢና ንኣምላኽ ወረስቱ ንክርስቶስ መዋርስቱ ኢና እሞ ንሱ ሓረሳረ መከራ እንተፀገብና ንሱ ከዓ ክንነብር ኢና ይብል

ካብ 26 ስጋ ሳላስ መስጋ ሞዳታ ማለት እዩ እዚኦም ታይ ሕጂ እቶም ውሉድ ኣምላኽ ዝኾንና ልክዕ ከም ቃል ኣምላኽ ንኸይድ ዘለና ሓጢኣትና ተናሲሕና ኣምላኽ ዝመፃና እሞ ብክርስቶስ ተቐበልና ናይ ዘለኣለ ሂወት ዘለና ኣብቲ ዝመፅእ እዋን ኣለና ንብል ኣለና ኣብዛ ንላ ዝነብር ዓለም ከመይ ጌርና ክንነብር ንኽእል ስካ ሕጂ ብሓለወ ኣምላኽ ይሕልወና እዩ ከመይ ዶ ሕልወና በታ መዓልቲ እቲኣ ኢሉ ክርስቶስ እዩ ንደቀ መዛሙርቲ ብስመይ ክትልሙኒ ኢኹም ንስኻትኩም ከዓ ንስኻትኩም ኣነ ካብ ኣምላኽ ከም ዝወፃእኩ ስለ ዝኣመንኩም ዘፍቀርኩምንን ኣቦ ባዕሉ የፍቀረኩም ኣሎ ሞ ነቦ ምእንታኹም ኣነ ከም ዝልምኖ ኣይብለኩምን እየ ካብ ኣቦ ወፂአ ናብ ዓለም መፃእኩም ንዓለም ሓደገ ድማ ናብ ኣቦ ክኸይድ ኣለኹ እቶም ደቀ መዛሙርቱ ንሆ ሕጂ ብግሆት ትዛርብ ኣለኻ ሓንቲ እኳ ብሕቡእ ኣይትዛርብካ ኩሉ ከም እትፈልጥ ሓደ እኳ ክሓተካም ከም ዘይብልካ ሕጂ ፈለጥና

ቅድሚ መደብና ንምውዳእ ሕፅር ዝበለ ፀሎት ንፅሊና እግዚኣብሔር ኣምላኽ ጎይታ ሰራዊት ክብርኻ ይስፋሕ መንግስትካ ድማ ይባርኹ ጎይታ ተመስገኑ ኣምላኽ ኣብዚ እዋን እዚ ምሳና ብምህላውካ ነመስግነካ ኣለና ልክ ኣብዚ እዋን እዚ ብዙሓት ሰባት እውን ቤተክርስትያን ደይከብርኹም ዘለዉ ይርዳእና ብዘለና ዓዲ ማለት እዩ ኣብ ክዕርፍ ወይ ከዓ ተፈላለዩ ነገራት ወይ ከዓ ብኮነ ፌስታ ክኸይዱ ተቐረበ ይመስል ይኹን ዳኣ ብንዓና ግን ዝቓላት እዚ ክንሰምዕ ጌርካ በዚ ከዓ ነመስግነካ ዝኩሉ ካብ ኣኸ ክንደልና ንዝበደልና በደልን ሓጢኣትን ሓዲግካ ትዓርቐና ካብ ኩሉ ክፉእ ነገራትን ሓጢኣትን ካብ ኩሉ ንዓና ዝጎድእ ንዓኻ እግዚኣብሔር ዘይክብር ነገር ከዓ ከውለና ሕጂ እውን ምናልባት እግዚኣብሔር ኣምላኽ ገና እውን እንደገና መፈስካ ላይ ተወልዱ ሰብ ወይከዓ ናብ ካደ መፅ ስለኣሎ ልቦን ክፈትሉ ንዓና ግን እግዚኣብሔር ኣምላኽ ስለ ዝገበርካልና ፀጋ ተመስገን ንሓደ ወድካ ክርስቶስ ሂብካና ብኡካ ክንድሕን ስለ ዝኮና ኣብ ዓለም ፀለማትፀገባለኩም ኣጅኹም ኣነ ግን ንዓለም ስዒርያ ስለ ዝበልካ ኣብ ዓለም ብኣኻ ንነበር ኣለና ብሓወለዋኻ ምስተስፋኻን ሞ ክበር ተመስገን ነዚ መደብ ስለ ዝሃብካ ንካ ነመስግነካ እቶም እግዚኣብሔር ኣምላኽ ግና ደይፈለጥ ወደለዉ ሰባትና እግዚኣብሔር ኣምላኽ ልቦን ክትከፍተሎም ከዓ ንልምልካ ኣለና ስለ ሓደ ወድካ የሱስ ክርስቶስ ፀሎትና ስማዕ ኣሜን።

ራስ ማዕስና ንሎ መዘዳለ ናይ ምፍሳዊ ኣገልግሎት ኣብዚ ንውድእ ሕቶ ወይርእቱን ዘለኩም ብስዕብ ኣድራሻ ክትራኸቡና ትኽእሉ ኢኹም። ኣድራሻና ራድዮ ፍሪ ኤፍኤም ኡሉም ጀርመን። ክሳብ ድሕሪ ክልተ ሰሙን ድሕሪ ሰሙን ማለት ዝቕፅል መፍሳዊ ኣገልግሎትና ንራኸብ። ሰላም ኣምላኽ ካባኹም ኣይፈለ ሊብሄሪን እንድሄር ዳስፋር ንስረ በንግልሽ ኤትረሽ ሴንዱን ፊር ሆይተ ቨንሲሽ ዶኽ ፍራገን ሃበን ዳን ቨንደንሲሽ ቢተ ኣን ራድዮ ፍሪ ኤፍኤም ኡሉም ጀርማኒ